0: Кейбгей нэгна хсунгэв дэрцэ кэлэйо.
1: Хсунгэв дэрцэ лховри гэлэнгла чабьё.
0: Лховри гэлэнгна кейбгей хтамларийо.
1: Кейбгей хтамжи мэцэй ламтунгнэнгэйо.
2: Хосу кейбгей хшалэн.
3: Tsenning sangelan ji tenang len tsendina ge chi dan lo chung lo ma ge kai lo chung ge chorn ge chi ge sang ge gun na alang jan da ta mo ndmo ge ge ge dali ge chi ma lo ge rang chung khle te ku zong wen ja shang ge nyang cha sang ja du lo chung ge ding ba ma se rang de dan xi kan ge dali tenang len tsendina ni ka da zga mang po le na song ta ge ging kon na song gu no de jin de chi ge kai lo chung ge chorn ng zna kai ja yi gin na ra ji kai tang wo ge kai ge na ge ge ta ayin chi ge kai la so ka ndmo mang po le yo ge di 디쟁그슈 다 저거 그거 가이긴데 롭종 가이그 롭종 그 조능데 치기께서는 이거나 잡부도 게긴은 손이나 그슈 다 오이카이그 게긴스 디쟁그 월 가이긴데 손이나 음식 그거 나가 롭종 그 조능데 치기께서는 이거나 나중에 탄다니 게긴 고니 갑다가 망포리 나송 대동난 딩이 탄다니 아 다 그슈 다크은 손이나 소중나 반 손이나 영 저 지 가이긴 영나 아 인기라 속관 너긴이 달라지게 지 흔한도 망 아제 다니 아 쇼회카이 긍이 텐달에 양 저게 지 처설권을 양 지 또는 좀 양고 메는 너무 나치 요노 그 쟁거 닝이 텐데 지기 살라이군 나 바빠이군 단다 소소니 타나 기르긴 거나 카다이군도 대전데 디한치니다 그 다시 이 줄 리샨 죽던 긍이 텐다조나 기르긴 다지 거나 카다 망아이 그요 근 닝이 텐다니 아 다 기르긴 나 바이 나라 그게 리샤다 지 차든 디 주주 다니 점득 나 바돈 손지나라 다시 인데 유아 토나 섭부터 그 소총 shayir kan son jina ta shera chima yung da tang li sha mandri jina dha yang nam dhra makhi jina dha ta ndamu gna tsiyo gdi chenga ta shayin da zo rukh ramdai da li gergin ga chig tsadin ga li sha nyong nyong zi shi gono ta shayi te chig higin zi gyo yang chamdak rukh ramdai zina yong na kargi shayi te chig chamdak yo tsik po yin jina ta chamdak ka titang khan dhan dha ta nda yi ti ka yi ti zi lan ka chamdak ka shali ta yi ti tang ni sa zo ta shayi yin son jina to sha chang ara me song da ta li sha ta di ma ti ka chang me song da ta shi nang ka gergin ga cheri song chamdi ya ole shipa ga cheri song gergin na choy chig ga chig li sha zi gyo ну те замба марту а та чек шайг нитлигна шайг лобжунг нитендла а та пензга чангара тумену та самаг хегди янг чамдг зон сонжинара лишандын дөгөнө гапт тез гэж тавлын на цугүй шай делишадын дөгөн жигжу наажанг га чэмбори лето бана батаян ти цугнг дэнг ленсэн дэнг хтон цам дани жогдан та лентэн ленсэн ди томжин ган крва ларжа та хи дан нөрө цу таркл ва шиглу чичи таркл ва гнтг цэнг дан сон мрин чини намчив жаг нам бац сон мрин ган гонзэни тан жими ленсэн нга цу сайн жил чичиг цонг жанг нян чин кэн оркл лун чин г ленсэн г жан тглан ям бр гавс ша тав демо